ጸባጭቅጤ ጸባጭቅተሙማ ጸባጭቅተብታ ጸባጭቅተብዬ ጸባጭቅታ ጸባጭቅአሌ ኪላህቂ ኸውቂን ከስቲኮቴማልትነውችዎች ከራ ርጾኽባልትነመጥአቲትላን ኤልናቋጭባም 101